ሰዓት ሙሲበይ በእናጋኝ ለነን መንገዲ ካላ ኢላሃ ኢላላህ ሱሱንሲስ የነ ቡቁሲ ከሬ ሱሱንሲስ አይወደከቡ አክሙሲባም ደንጭሙች ወንም ሱሚ ቢገይ ደና ባክቲኞም ኩፊጆ ገደሚታሊ ለገደም አሜሪካ